ናይ ተባሚ ህንገ ካበፈይ እእችሰን ነንዲፋዋ እችህተከ መንዊ አላሁ ፊዋ ተባሚ ህን አልኮመን ንኩረመ እእችከን አልኮን ኩሩመ እብስ ሁጀት አላሁ ባዋ እንልፈት አላሁ መንዊ ሑኩም ኩረቡ መነት እከላንገ መንዊ ተባሚ ህን አልኮን ንኩርመ እከላንገ ወኒ አምር ኩረባፈይ ای حق تد دینه اهنکمکو میسکن کر گنمیهم اکمن ندنته

ናይ ተባሚ ህንገ ካበፈይ እጭሰን ነንዲ ፋዋ እጭህ ተቀመንዊ አላህ ፊራ ተባሚ ህም አልኩመን ንኩረመ እጭከን አልኩን ኩርመ እብስ ሁጀተ አላህ ባዋ እንለፈተ አላህ መንዊ ሁኩም ኩረቡ መነተ እከላንገ መንዊ ተባሚ ህም አልኩን ንኩርመ እከላንገ ወኒ አምር ኩረባፈይ ኢ ሐቅ ተዱ ዲነ እህነ ከመኩ ሚሰኩን ኩረ ግነ ሚሁም ኤከመን ኖደነቴ